መንፈሳዊ ዕቤት ወተሃደራዊ ኣባላትን ኣባላት ሓይሊ ጸጥታን ብኸመይ ከም እትህቦም ኣስተብሂሎም ንኩሉ ሰብ ብሓጎስ ክቕበሉ ክሰምዑ ቃል ኣምላኽ ከቕርብሎምን ብስም ክርስቶስ ኣብ ምጽምባል ምስጢራትን ንነፍሲ ወከፍ ሰብን ስድራ ቤቶምን ከሰንዩን ኣተባቢዖም ካብዚ ፍሉይ ኣገልግሎት ዝፍረ ውልቃዊ ዕብየት ኣብ ልምምድ ክርስትያናዊ ህይወትን ምሕያል መንፈስን ኣካልን ናይቶም እተገልግልዎም ወተሃደራውን ጸጥታውን ሓይልታት ከምጽእ እዩ ብምባል ስለ ኣገልግሎቶም ብምምስጋን ንቤተ ክርስትያንን ንሃገርን ዘለኩም ፍቕሪ ምስክርነት ምጽንናዕ ዘምጽእን ተስፋ ዝህብን ኣልባስጥሮስን እዩ ብሞባይል መደረኦም ኣዲና ቅድስቲ ድንግል ማርያም ዘፋጢማ ንኩሎም ኣብ ተልእኾኦምን ኣገልግሎቶምን ከተሰንዮም ብዘቐርቦ ጸሎት ዛዚሞም ረሶሊካን ጳጳሳት ልመበል 14 ብምክንያት ምጅማር ሲነዶስ ናይ ኣብያተ ክርስትያን ሜቶዲስትን ቫልደዝን ናይ ቅዱስ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ናይ ቅዱስ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ኣብዞም መሓላለፎ መልእኽቲ ሰላምታኦም ኣቕሪቦም ብፍላይ ድማ ብዛዕባ ሰብ ስርሑ ኣስተውዕሎ እንከስተንትኑ ልብሰብ ንድሕሪት ክመልስ ብዘይምፍቃድ ክስጉም ኣድላይ ምዃኑ የጉልሑ። ረሶሊካን ጳጳሳት ልመበል 14 ኣብቲ ናይ ቅዱስ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ብይብጻሕ ናይ ከተማ ፒነሮሎ ሰባኻ ጳጳስ ዳርዮ ኦሊቬሮ ኣብ ዘመሓላለፎ መልእኽቲ እቲ ዕለት 22 ነሓሰ ኣብ ሰሜናዊ ኢጣልያ ዞባ ፒሞንቴ ኣብ እትርከብ ብከተማ ቶር ፔሊዝ ዝጀመረ ሲኖዶስ ኣብያተ ክርስትያናት ሜቶዲስትን ቫልደዝን ሰናይ ትምኒቶም ገሊፆም ቫልደዝያዊት ወንጌላዊት ቤተ ክርስትያን ኣብ ኢጣልያን ስዊዘርላንድን ደቡብ ኣሜሪካን እትርከብ ክፍሊ ፕሮቴስታንት ቤተ ክርስትያን ኮይና ምስ ሜቶዲስት ወንጌላዊት ቤተ ክርስትያን ዝተወሃሃደት ከም ዝኾነትን ሲኖዶስ ሕብረት ሜቶዲስትን ቫልደዝን ኣብያተ ክርስትያን ካብ ዕለት 22 ክሳብ ዕለት 26 ነሓሰ 2026 ዓመቶም ምሕረት ኣብ ቶር ፔሊዝ ዞባ ቶሪኖ ይካየደ ከም ዘሎን እቲ ጉባኤ ኣብ ዘካይዶ ሲኖዶስ ብዛዕባ መጻኢ ቀዳምነታቱ ክዘራረበን ክውስንን ዝተፀውዐ ኮይኑ እቲ ሲኖዶስ ሰላም፣ ማሕበራዊ ፍትሒ፣ ኤቁሜናዊ ምትእስሳር፣ ሰብኣዊ መሰላት፣ ምክልኻል ተቃላዕቲ ሰባት፣ ዘላቕነት ከምኡ እውን ኣብዚ ናይ ሎም ዓለም ክርስትያናዊ ምስክርነት ዘጋጥሞ ብድሆታት ዝኣመሰሉ ሰፊሕ ጉዳያት ክድህስስ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ቅድሚ ምኽፋት ንጥፈታት ሲኖዶስ ኣብ ዝነበረ መዓልቲ ማእከላይ ዝክረ ነገር ዝነበረ ዛዕባ ሰብ ስርሑ ኣስተውዕሎ ኣብ መልእኽቶምን ከስተንትኑ ኣብ ቅድሚ ብድሆ ስነ ኣሃዛዊ ሰውራ ክርስትያን ነቲ ብኣርኣያን ብኣምሳልን እግዚኣብሔር ዝተፈጥረና ፅነት ሰብኣውነት ብሓባር ክምስክሩ ዝተፀውዑ ምዃኖም ከስተውዕሉ ተላብዮም ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓወድ መልእኽቲ ጠቂሶም እደ ጥበብ ንልቢ ወዲ ሰብ ንድሕሪት ክመልስ ብዘይምፍቃድ ምምዕባል የድልቢሎም በዚ ተስፋ እዚ ድማ ውህበት መንፈስ ቅዱስን በረኸት ጎይታን ኣብ ልዕሊ ሲኖዶስ እምሕፀን ኢሎም። ርሶሊካነ ጳጳሳት ልዮን መበል 14 ኣብ መበል 47 ጉባኤ ምሕዝነት ኣህዛብ ሪሚኒ 2026 ዓመተ ምሕረት ተረኺቦም ዘስምዖም መደረ ኣንጻር እቲ ዳግማይ ክንዕጠቐ ዝደሊ ናይ ሓሶት ክውንነት ሓቀይና ክውንነት ምሕረት ንክግበር ፀውዒት ከም ዘቕረቡ ናይ ዜና ቫቲካን ዋና ኣሰናዳኢ ኣንድሪያ ቶርኔሊ ነቲ ቅዱስነቶም ዘስምዖም መደረ ኣማእኪሉ ኣብ ዘቕረቡ ርእሰ ዓንቀጽ ዜና ቫቲካን የስተብሕል። ኣንጻር እቲ ንኣእምሮን ቃላትን ኣሕዛብን ዳግማይ ዘዕጥቕ ናይ ሓሶት ክውንነት ሎሚ ካቶሊካዊ ባህሊ ጸላእቲ ክህልዎ ዘይክእል ናይ ምሕረት ክውንነት ከቐምጥ ኣለዎ። ኩሎም ሰባት ዋላ እውን ተጻባእቲ ኣብ ዓይኒ ክረኣዩን ብሓቂ ክትራኸቦም ዝግብኦም ኣሕዋትን ኣሓትን እዮም። እዘን ቃላት እዚኣተን ርእሰ ሊቃነ ጳጳሳት ልዮን ኣብ መበል 47 ጉባኤ ምሕዝነት ኣህዛብ ሪሚኒ 2026 ዓመተ ምሕረት ዕለት 22 ተሓሳስ ተረኺቦም ንተጋባእያን ብፍላይ ድማ ነቶም ንተዓቢ ናይ መወዳእታ ሓጋይ ምትእኽኻብ ሪሚኒ ህያው ዝገበሩ ብዓሸሓት ዝቝፀሩ መንእስያት ካብ ተመክሮ ድሕነትን ሓርነትን ምትእኽኻብ ዝመፁ ዝተዛረብዎን ቃላት ነቲ ክውንነት ዝምልከት ጥራይ ዘይኮነስ ብቐዳምነትን ልዕሊ ኩሉን ነቲ ዘለናዮን እንነብሮን ዘሎና ክውንነት ክንርኢ ዝዕድም እዩ። ድሮ ቅድሚ 44 ዓመት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብቲ ኣኼባብ ዘስምዖም መደረ ኣብቲ ንሱ በዕሉ ኣብ ታሪክ ዓለም መዓታዊ ህሞታት እንክብሉ
ዝገለጽዎ ምርኻብን ምሕዝነትን ኣብ መንጎ ህዝብታት ዝኣመሰሉ ቃላት ዘለዎ ጽባቐ ከም ዘጉልሑን ሎሚ ኣህጉራዊ ኩነታት ካብቲ ሽዑ ዝነበረ ዝያዳ ዘይውሑስን ዘይተረጋገጸን እዩ ቁፅሮም እናወስኺ ዝኸይድ ዘሎ ግጭታት ቀጻሊ ኣብ ልዕሊ ሰላማውያን ሰባት

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 26 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጳጳሳት ሉተራዊት ቤተ ክርስቲያን ሃገረ ኖርዌይ ተቐቢሎም ከም ዘዘራረቡን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣስተምህሮ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 26 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮ ርእሰ ሊቃነ ጳጳሳት ናብ መበል 76 ሃገራዊ ሰሙን ስርዓተ ሊቱርግያ ዘመሓላለፍዎ መልእኽቲ ፍጻሜታት ካልኣይ መዓልቲ ዑደት ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ኣብ ሞስኮ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፔሩ ንኸካይድዎ ተመዲቡ ዘሎ ሃዋርያዊ ዑደት ዝካየድ ዘሎ ምድላዋት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 26 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ናይ 1963 ዝተሓትመ ጉባኤያዊ ቅዋም ቅዱስ ጉባኤ ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ብምትኳር ብዛዕባ እቲ ኣበው ካልኣይ ጉባኤ ቫቲካን ኣብ ስርዓተ ሊቱርግያ ተሓድሶ ንምድንፋዕ ዝገበርዎ ውሳኔታት ኣስተንቲኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ እተገብረ ብዛዕባ ኣገዳስነት ናይቲ ብኻልኣይ ጉባኤ ቫቲካን እተኣታተወ ናይ ስርዓተ ሊቱርግያ ተሓድሶ ኣስተምሂሮም። እዚ ድማ ምእመናን ኣብ ስርዓተ ሊቱርግያ ብንጥፈት ክሳተፉን ምስ ኣምላኽ ዓሚቕ ርክብ ክምስርቱን የተባብዖም ክብሉ ኣስተምሃሩ። ስርዓተ ሊቱርግያ ቤተ ክርስቲያን ዝኽሪ ናይ ምድሓን ዕዮ ከኽብር እንከሎ ምስ ኣምላኽ ሓቀይና ርክብ ንኽህልወና ምስቲ ናይ ምድሓን ፍጻሜ ንምርኻብ ኣጋጣሚ ይኸፍተልና በሉ። ሓባራዊ ምንቅስቓሳትን ቃላት ቅዱስ ስርዓተ ሊቱርግያን ነዚ ተመክሮ እዚ ንምፍጻም ወሳኒ ስለ ዝኾነ ተሳትፎ ምእመናን ልኡም ክኸውን ኣይክእልን እዩ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብተኸታታሊ ዝገብርዎ ዘለዎ ኣስተምህሮ ብምቕጻል ኣብዚ ሰሙን እዚ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ ዝተሰሚየ ሰነድ ብ1963 እተኣወጀ ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሎሚ ኣብዚ ናይ መወዳእታ ትምህርቲ ክርስቶስ ብዛዕባ ጉባኤያዊ ቅዋም ዝኾነ ሰነድ ቅዱስ ጉባኤ ኣበው እዚ ጉባኤ ንተሓድሶ ስርዓተ ሊቱርግያ ንምድንፋዕ ዝፀዓሩሉ ምኽንያታት ክርኢ እደሊ ኣለኹ። ኣብዚ መዳይ እዚ እቶም ኣብቲ ግዜ እቲ ሊቀ ጳጳሳት ናይ ሰበኻ ሚላን ዝነበሩ ብፁእ ካርዲናል ጆቫኒ ባቲስታ ሞንቲኒ ብዕለት 28 ጥቅምቲ 1962 ካብቲ ጉባኤ ናብ ምእመናን ቤተ ክርስቲያኖም ኣብ ዘመሓላልፍዎ ሳልሰይቲ መልእኽቲ ፍሉይ መብርሒ ዝሓዘ እዩ ዝነበረ። ስርዓተ ሊቱርግያ ሓደ መለኮታውን ሰብኣውን ዝኾነ ልባዊ መግለጺ እዩ፣ ከምኡ ውን ቋንቋ እዩ። በቲ ሓደ ሸነኽ ንመለኮታዊ ትምህርቲ ዝኸውን መሳርሒ እዩ፣ በቲ ኻልእ ሸነኽ ከዓ ምስ ኣምላኽ ኣብ ዝግበር ዝርርብ ድምፂ እዩ። ትምህርታዊ ዕዮኡ ክሓድግ ከም ዘይክእል ከምኡ ውን እምነትን ሃይማኖትን ብሃንደበት ምርዳእ ንኽግለጽ ኣጋጣሚ ከቕርብ ከም ዝኽእል ንጹር እዩ። በዚ እምንቶ እዚ ተደሪኾም ናይ መጻኢ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ብወገኖም ምእመናን ስቕ ክብሉ ኣይክእሉን እዮም፣ ደጊሙ እውን ስቕ ክብሉ የብሎምን። ኣካላዊ ህላዊኦም ምስ መንፈሳዊ ዘይምህላዎም ክዕረቕ ኣይክእልን እዩ ክብሉ ኣመልከቱ። ኣብ መንጎዘን መግለጺታትን ኣብ ቁጽሪ 48 ናይቲ ጉባኤያዊ ቅዋም ዝርከብ ዘሎ ምምስሳል ንጹር እዩ።
ቤተ ክርስቲያን ምእመናን ክርስቶስ ኣብዚ ምስጢር እምነት እዚ ክርከቡ ከለዉ ከም ጓኖት ወይ ስቕ ኢሎም ከም ዝከታተሉ ከይኮኑ ልባዊ ትምኒታ እዩ። በኣንጻሩ እኳ ደኣስ ስርዓተ ኣምልኾን ጸሎታትን ኣጸቢቖም ብምርዳእ ነቲ ዝገብርዎ ዘለዉ መንፈሳውነትን ምሉእ ምትሕብባርን ኣብ ቅዱስ ተግባር ክሳተፉ ኣለዎም። ብቓል ኣምላኽ ክምሃሩን ካብ መኣዲ ቅዱስ ስጋን ደምን ጐይታና ክምገቡን ኣለዎም። ንኣምላኽ ከመስግኑ ኣለዎም። ነቲ ንጹሕ መስዋዕቲ ብኢድ ካህን ጥራይ ዘይኮነስ ምስኡ ኮይኖም እውን ብምቕራብ ገዛ ርእሶም እውን ከም መስዋዕቲ ከወፍዩ ይምሃሩ። ኣብ መወዳእታ ኣምላኽ ኣብ ኩሉ ምእንቲ ክኸውን ብክርስቶስ እቲ ጐይታና መዓልቲ መዓልቲ ምስ ኣምላኽን ንሓድሕዶምን ናብ ዝበለጸ ፍጹም ሓድነት ክስዕቡ ኣለዎም። እዘን ቃላት እዚኣተን ብዛዕባ ኣገዳስነት መስዋእቲ ቅዳሴ ሓድሽ ምርዳእ ዘመልክታ እያተን። ብስርዓተ ቤተ ክርስቲያን ዝኽሪ ናይ ምድሓን ዕዮ ክኽበርን ከሎ ምስ ኣምላኽ ሓቀይና ርክብ ንኽህልወና ምስቲ ናይ ምድሓን ፍጻሜ ንምርኻብን ኣጋጣሚ ይኸፍተልና። ተግባራትን ቃላትን ስርዓተ ኣምልኾ እምበኣር ነዚ ተዘክሮ እዚ ንምፍጻም ወሳኒ ስለ ዝኾነ ተሳትፎ ምእመናን ልኡም ክኸውን ኣይክእልን እዩ። እቲ ጉባኤያዊ ተሓድሶ ነቲ ልቢ ናይ ቤተ ክርስቲያን ዝኾነ ተመክሮ ኣብ ማእከል ብምእታው ስርዓተ ቅዳሴ ቀንዲ ምንጪ እቲ ህይወት ኣምላኽ ዝመሓላለፈሉ መለኮታዊ ምልውዋጥ ንኽበርህ ንምሕጋዝ ዝዓለመ እዩ። ካብዚ እምነት እዚ ኸኣ ሃብታም ቅዱስ መጽሓፋዊ ጥቕስታትን ጸሎትን ንዂሎም ምእመናን ብቐሊሉ ክርከብ ከምኡውን ነቲ ስርዓተ ኣምልኾ ናይቲ ዝኽረ በዓል ምስቲ ኣብቲ ግዜ እቲ ኣብ ጥቕሚ ዝውዕል ዘሎ ናይ ቅዳሴ መጻሕፍቲ ክነጻጸር ከሎ ብቐሊሉ ዝርዳእ ክኸውን ኣድላይ እዩ። እወ መስዋእተ ቅዳሴ ህያው ኣካል ስለ ዝኾነ ኣብዝ ሓለፈ ዘመናት ኩሉ ሳዕ ምዕባሌታትን ለውጥታትን ክህልዎ ጸኒሑሎ። ስልጣና ኣስተምህሮት ቤተ ክርስቲያን ከኣ ነዚ ቅርጻ ናይ ስርዓተ ኣምልኾ ምስ እተፈላለየ መዋእል ከከም ኣድላይነቱ ኣተዓራረዮ። ስለዚ ካልኣይ ጉባኤ ቫቲካን እውን ንውርሻ ትውፊት ቤተ ክርስቲያን ልዑል ኣኽብሮት ብምግባር ብቐሊሉ ምእንቲ ዝርዳእ ክኸውን ቢሉ ነቲ ናይ መስዋእተ ቅዳሴ መጽሕፍቲ ምምሕያሽ ኣድላይ ኮይኑ እንተ ተሰምዖ ኣየገርምን እዩ። እዞም ኣበው ናይቲ ጉባኤ ኣብ ኣእምሮኦም ዝነበሮም ዕላማ ኣብ ቁጽሪ 21 ናይቲ ቕዋም ቅዱስ ጉባኤ ኣመልኪቶምዎ ይርከቡ። ህዝበ ክርስቲያን ካብ ቅዱስ መስዋእተ ቅዳሴ ብዙሕ ጸጋ ምእንቲ ክረኽቡ ቅድስቲ ኣዴና ቤተ ክርስቲያን ንስርዓተ ሊቱርግያ ባዕላ ብሓፈሻ ክትመልሶ ብጥንቃቐ ክትፍጽሞ ትደሊ እያ። መስዋእተ ቅዳሴ ብመለኮታዊ መንገዲ እተመስረተ ዘይልወጥ ባእታታትን ከምኡውን ክልወጥ ዝኽእል ባእታታትን ዘለዎ እዩ። እዚ ከም ውሽጣዊ ባህሪ መስዋዕተ ቅዳሴ ዘይሰማማዕ ዝኾነ ይኹን ነገር እንተ ተተንኪፉ ወይ ከዓ ዘይበቅዕ እንተ ኾይኑ ምስ ግዜ ክቕየር ይከኣል እዩ። ኣብዚ ዳግመ ህንጸት እዚ ጽሑፋትን ስርዓታትን ነቲ ዘመልክትዎ ቅዱስ ነገራት ብንጹር ምእንቲ ክገልጹ ኮይኖም ክሰናደው ኣለዎም። ክርስቲያን ምእመናን ብዝተኻለ መጠን ብቐሊሉ ክርድእዎምን ብምልኣትን ብንጥፈትን ብግቡእ ንማሕበረሰቦም ከሳትፉን ዘኽእሎም ክኸውን ኣለዎ። እቲ ኣብ ውሽጢ መስዋእተ ቅዳሴ ዘሎ ፍልሊ ኣብ መንጎ መለኮታዊ ዘይቅየሩ ባእታታትን ሰብኣዊ ባእታታትን ኣብ ክንድኡስ ከም ኣድላይነት ዕድመ ኩነታትን ሰናይ ነፍሳትን ዘድልዮም እተፈላለየ ለውጥታት ዝቕበሉ ከምኡውን ከምቲ ኣብ ትሕቲ መሪሕነት መንፈስ ቅዱስ ዝተፈቕደ ናይ ቤተ ክርስቲያን ተዋስኦታት ካብቲ ርእሰ ሊቃነ ጳጳሳት ፒዮስ መበል 12 ዘዳለውዎ ዓዋዲ መልእኽቲ መንጎይና ኣምላኽ ዝተረኽበ ሓሳብ እዩ። ኣብ ርእሲ እዚ እውን ሓፈሻዊ ተሓድሶ ናይ ምግባር ባህጊ ብሃንደበታ ይመጸን። የግዳስ ካብ መጀመርታ መበል 20 ክፍለ ዘመናት ሒዙ ኣብቲ ተኸታተልቲ ኣርእስተ ሊቃነ ጳጳሳት ዝወሰድዎ ስጉምትታት ምስቲ ናይ ስርዓተ ሊቱርግያ ናይ ተሓድሶ ምንቅስቓሳት ዘለዎ ጠለብ ብምስምማዕ እተራእየ ድማ እዩ። ምእመናን ኣብ ስርዓተ ኣምልኾ ከም ጓኖት ወይ ከም ስብቕ ዝበሉ ተዓዘብቲ ኮይኖም ክካፈሉ የብሎምን ዝብል ሓሳብ ድሮ ኣብቲ ርእሰ ሊቃነ ጳጳሳት ፒዮስ መበል 11 ዝጸሓፍዎ ሐዋርያዊ ቅዋም መለኮታዊ ስርዓታት ዘርእስቱ ሰነድ ተላዒሉ ዝነበረ እዩ። ኣብ ርእሲ እዚ እውን ርእሰ ሊቃነ ጳጳሳት ፒዮስ መበል 12 ብዛዕባ ስርዓተ ሊቱርግያ ቅዱስ ሰሙነ ሕማማት ዝሃብዎ ኣስተምህሮ ክንዝክሮ ንኽእል ኢና። እዚ ድማ ንዘመናት ኣብ ናይ ንግሆ ሰዓታት ይካየድ ድሕሪ ምንባሩ ናብቲ ምስ ፍጻሜታት በዓለ ትንሣኤ ዝሰማማዕ ሰዓታት ከም ዝቕየር ገበሩ።
رسالیکان با پسات کدوسی و هانس مبل اسران سلستن دما به تیب علت اسران حاموشتن حمله شهنت شعات تمیتن سوسان عمت مهرت زوت حقاو سند ممرحیتاتن سرعاتاتن نزح حسابات به مقبال نت نای سرعات عملخوت حدسو عب مسرت او سرعاتات نزق رب حساب به متکاس نت نای سلو تسعاتاتن مصحف قداسین آرستات محداسد لای مخانون کن رسع یبلن کبلو عمل کتو. سلازي اتخالاي قبائي باتيكان زت تبابعو ناي سرعات عملوخو تحدسو عبهياو توفيت بيتا غرستيان سورزو ساداديو كنو عمردا نتدحر قبائي عبزنا بر اوان عبقاليو كفالات بيتا غرستيان اتفادس اما قفعوون نخناس قو يخيلنا اتزحزن دما لوموون ححاليفو يفتس امالو غالا كابتي مسررت اتتحدسو نبعلو نابتس انكور درجاز وسادا وي بغيغا تردووو زمسل زلو عبزم دایزی تو گوبایی او قوام کم زمل کتو کداسه ولکاوی نتفتات زی کنس سرعات بیت غرستیانیو زدما مستیر حدن نت مالتیو اتوم اب تحتی پا پاساتوم حدن نتن تاززون زلووم کدوس هزب دمائیوم سلازی لیتورگیاوی آگل گلوتات نبومولو اکال بیت غرستیان زمل کتیو نعلاما بیت غرستیان زگلسون زتالوون که ایوم سلازي ناي قواسوتن باباساتن كموون ناي نفس وكف كاهن قداماي حلافنت كوينو نناي سرعات لي ترقيا سرعاتات كخبروا اللووم بخبرن بملآتن زنصبارق قداسي محلاون متببا عند مايو تلغوم بزخم زدما نتي حانتي قدستي كاتوليكاويت بيتا خرستيان منتخت قلز نسرعات لي ترقيا محلاو كتبابعو اللووم كمزيزة أمسالة لترقياو سرعات مسرطاو ممرحي سبكة وانجيل كخوون يخيليو. كمتي كالاي قبائي باتي كان زمهارو نقزار سنا كمسواتي كنقرب ان مهارلون بتقويتانا زخونا يسوس كريستوس عبيلنا مس عملاخن عب منقونان بحادنات فتصومات كنكوون ان خيلالو مسارحيز اقايو.

0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ መበል 76 ሃገራዊ ሰሙን ስርዓተ ሊቱርጊያ ኢጣልያ መልእኽቲ ኣመሓላሊፎም። ቤተ ክርስቲያን ድማ ነቲ ኣብ ክርስቲያናዊ ስነ ምዕበያ ዘሎ ማእከላዊ ቦታ ስርዓተ ሊቱርጊያ ክትመልሶ ተማሕጺኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያናዊ ተበግሶ ንሰባት ናብ ክርስቶስ ምእንቲ ክመርሖም ኣብ መንጎ ትምህርተ ክርስቶስን ስርዓተ ሊቱርጊያን ዘሎ ርክብ ከተደልድል ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ነቶም ኣብ ሃገረ ኢጣልያ ኣብ እትርከብ ከተማ ካታንያ ኣብ ዝካየድ ዘሎ መበል 76 ሃገራዊ ሰሙን ስርዓተ ሊቱርጊያ ኣብ ዘመሓላለፎ መልእኽቲ ሰላምታ ኣቕረቡሎም። እቲ ጉባኤ ካብ ዕለት 24 ክሳብ ዕለት 27 ነሓሰ ሊቱርጊያን ክርስቲያናዊ ተበግሶን እትፈጥር ቤተ ክርስቲያን ብዝብል ኣርስቲ ይካየድ ኣሎ። እታ ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን እተፈረመት መልእኽቲ ነዚ ፍረ ነገር ናይቲ ጉባኤ ሎሚ እውን ንቤተ ክርስቲያን ፍሉይ ኣገዳስነት ከም ዘለዎ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ከም ዘመልከትዎ መባእታዊ ምስጢራት ክርስትና ናብ ምስጢራት ከም ምድላው ጥራይ ክውሰዱ ከም ዘይከኣል እውን ኣዘኻኺሮም። ኣብ ክንድኡስ ሓደ ማሕበረሰብ ምስ ጐይታ ብእምነትን ብሕብረትን ዝውለደሉ ማሕፀን ክኸውን ከም ዘለዎ ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ቤተ ክርስቲያን ካብ መጀመርታ ኣትሒዛ ንትምህርትን ሕብረትን ሃዋርያትን ንምቑራስን ጌራን ርእሶም ዝውፍይሉ እዋን ኣብ መንጎ ትምህርትን ስርዓተ ኣምልኾን ዘሎ ሓድነት ጠቒሶም። ስለዚ ክርስቲያን ማሕበረሰብ ነቲ ሊቱርግያ ኣብ ክርስቲያናዊ ስነ መዕበያ ዘለዎ ዋጋ ብምድልዳል ናብዚ ምንጭ እዚ ክምለሱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ኣብ ስርዓተ ሊቱርግያ ምስጢር ክርስቶስ ይሕዘና፣ ይልውጠና፣ ሓደስቲ ፍጡራት ኮይንና ድማ ከም እንውለድ ይገብረና በሉ። ርእሰ ሊቃነ ጳጳሳት ብዛዕባ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ዝኾነ ሰነድ ቅዱስ ጉባኤ ኣብ ዘካፈልዎ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተመርኪሶም ድማ ክርስቲያናዊ ስርዓተ ኣምልኾ መለኮታዊ ውህበት ብማእከላይነት ቤተ ክርስቲያን ንረኽበሉ ምዃኑ ኣጉልሑ። እዚ ምርዳእ እዚ ቤተ ክርስቲያን ነቲ ዓሚቕ ትርጉም ናይ ስርዓተ ሊቱርግያ ማለት ነቲ ተግባራዊ ምንቅስቓሳትን ምልክታትን ከም መግለጺ ናይ ንቑሕ ተሳትፎ ምእመናን ዳግም ክትመልሶ ከም ዝሓትት ገለጹ። ስለዚ ክርስቲያን ምእመናን ብፍላይ ካኣቶም ናይ እምነት ጉዕዞ ዝጀመሩ ሰባት ንተግባር ኣምላኽ ልቦም ዝኸፍት ዓይነት ስርዓተ ሊቱርግያ ክመሃሩ ኣለዎም። ርእሰ ሊቃነ ጳጳሳት ወሲኾም ብዛዕባ ሓባራዊ ስፍሓት ስርዓተ ሊቱርግያ እውን ኣስተንተኑ። ቅዱስነቶም ከም ዝገለጽዎ ስርዓተ ሊቱርግያ ንክርስቲያን ምእመናን ኣብ ሕብረት ዘእትዎም እዩ። ከመይሲ ከም ተግባር ናይ ሓደ ኣካል ቤተ ክርስቲያን እዩ ዝፍጸም። እዚ ኸኣ ንስርዓተ ኣምልኾ ኣኽብሮትን ተኣማንነትን ዝሓትት እዩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ንጓሶት ነፍሳትን መምህራን ትምህርተ ክርስቶስን ከምኡውን ንነፍሲ ወከፍ ምእመን ንጥንቁቕ ኣፈጻጽማ ናይ ስርዓተ ሊቱርግያዊ ተግባራት ብኽብሪ ክዕቅቡን ክምህርዎን ኣተባብዕዎም። ንስርዓተ ሊቱርግያ ብስብከት ቅዱሳት መጽሕፍቲ ኣቢሉ ቃል ኣምላኽ ዝስምዓሉ ፍሉይ ቦታ ክብሉ እውን ጸውዕዎ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመራሕትን ጓሶት ቤተ ክርስቲያንን ንምዕዳል ምስጢራትን ምስክርነት ሕይወትን ከማዕብሉ ተማሕጸንዎም። በዚ ከምዚ ጥራይ እያ እታ ካብ መሰውኢት ተወልደት እምነት ፍረ ደግነትን ዕርቅን ሰላምን እናፍረየት ናብ ጐደናታት ደቂ ሰብ ክትበጽሕ እትኽእል በሉ።
1: ኣብ ሞስኮ ጋዓ ምብጻሕ ዘካይዱ ዘለዉ ጸሓፍ ርክብ ምስ ሃገራትን ኣጉራዊ ውድባትን ቫቲካን

መንጎ ፌደራላዊት ሩሲያን ቅድስት መንበርን ቀጻል ዘተ አገዳስ መኳኑ ተሰማሚዖም በተወሳኺ ዝተዘተየሎም ክልቲያዊ ጉዳያት ማሕበረሰብ በካቶሊክ ሩስያ ዝምልከትን ኣብ መንጎ ዩክራይንን ሩስያን ናብ ሰላም ዝወስድ መገዲ ንምጅማር ዝዓለመ ሰብኣዊ ተበግሶታትን ዘጠቃለለ እዩ ኣብ መወዳእታ ሃዋርያዊ ልኡኽ ቅድስት መንበር ኣብ ሞስኮ ሊቀ ጳጳሳት ጆቫኒ ዳንየሎ ዝተሳተፍዎን ልዕሊ ሓደ ሰዓት ዝወሰደን ክልቲኣዊ ዘተ ሊቀ ጳጳሳት ጋላገርን ሚኒስትር ጉዳያት ወፃኢ ላቭሮቭን ብሓባር ገዚጦም መግለፂ ከም ዝሃቡን ላዕለዋይ ወኪል ቅድስት መንበር ንርእሰ ሊቃነ ጳጳሳት ሊዮን መንበል 14 ኣብ መንጎ ሩስያን ዩክራይንን ዘሎ ተፃብኦ ከበቅዐን ብደገፍ ማሕበረሰብ ዓለም ሓቂና ዘተ ክጅመርን ዘቕረቦ ፀውዒት ዘኪሮም መርገፂ ቅድስት መንበር ንፁር እዩ እቲ ግጭት ብወተሃደራዊ መገዲ ክፍታሕ ኣይክእልን ከም ዝበሉ ልኡኽ ጋዜጠና ዜና ቫቲካን ሌስችንስኪ ሓቢሩ ስለዚ ድማ ንፖለቲካውን ስነሚላዊ ክልኣዊ ርክብን መስርሕ ዝኸውን ኩነታት ምፍጣር ኣገዳሲ እዩ እንክብሉ ከም ዝገለፁን እቶም በዓል ስልጣን ቫቲካን ሩስያን ዩክራይንን ምልክታት ህግልፅነትን ሰናይ ድሌት ንከር እዩ ኣህጉራውን ሰብኣውን ሕግታት ብፍላይ ድማ ብዛዕባ ሰላማውያን ተተቅርፂ ውጉኣትን ምሩኻት ኩናትን ኣመልኪቶም ክኽበሩ ፀውዒት ከም ዘቕረቡ ሌስችንስኪ ኣፍሊጡ ሊቀ ጳጳሳት ጋላገር ብዛዕባ ኩነታት ዩክራይን ንፁር ንምዃን ዝውግእ ክውዳእ ኣለዎ ቢሎም ብሰንኪ እቲ ተፃብኦታት ቁፅሪ ናይቶም ብክልቲኡ ወገን ዝመቱ ሰባት ብቐፃሊ እናወስኸ ይኸይድ ኣሎ ከምኡ እውን ስቓይ ሰላማዊ ህዝቢ ኣስዒቦም ሊቀ ጳጳሳት ጋላገር እቲ ተፃብኦታት ምቁራፅን መፃኢ ዝምድናታት ምውጣንን እሱራት ናይ ዝሓለፈ በደላት ኮይና ከይንተርፍን ፅልኢ ምውጋድን ህፁፅን ኣድላይን ምዃኑ ከም ዘስመርሉ ሌስችንስኪ ሓቢሩ ሚኒስትር ጉዳያት ወፃኢ ላቭሮቭ ቅድስቲ መንበር ምስ ሩስያ ንምዝታይ ክፉት ምዃኑን ንሰላም ንዘለዋ ተወፋይነትን ኣደናቆቱ ገሊጹ ምስ መዛነኦም ሊቀ ጳጳሳት ምስ ግጭት ዝተኣሳሰሩ ሰብኣዊ ጉዳያት ምትሕብባር ምድልዳል ከም ዘድሊ ገሊጹ እቲ ዝተኻየደ ክልቲኣዊ ዘተ ኣዝዩ ጠቓሚ እንክብል ከም ዝገለጾ ሌስችንስኪ ኣፍሊጡ ፀሓፍ ርክብ በምስ ሃገራትን ኣህጉራውያን ትካላትን ቅድስቲ መንበር ሊቀ ጳጳሳት ጋላገር ዝኾነ ይኹን ጭቡጥ ውፅኢት ኣብ ሰብኣዊ ዓውዲ ስቓይ ንምቅላልን ኣብ መንጎ እቶም ኣብቲ ግጭት ዝሳተፉ ወገናት ዝተሓተ ደረጃ ምትእምማን ናብ ንቡር ንምምላስን ክሕግዝ እዩ ቢሎም ምስዚ ተኣሳሲሩ ኣገዳስነት ናይቲ ኣብ ቀረባ እዋን ካርዲናል ዝውቢ ናብ ሩስያ ዝገበሮ ተልእኾ ብክልቲኦም ወገናት ከም እተዘከረን ኣመላኪቶም ቅድስቲ መንበር ብወገና ሊቀ ጳጳሳት ሳት ኣስዒቦም ኣብ ምፍጣር ናይ ዘተ ቦታታት ሰብኣዊ ፃዕርታት ኣብ ምሕያልን ኣባይቲ ፅሕፈት ሃገረ ቫቲካን ንሰላም ንምስጓም ዝግበር ዘተኸ እንግድ ድሉ ኣብ ምዃን ንምቕፃል ዘለዎ ቆራፅነት ደጊሞም ከም ዘረድኡ ሌስችንስኪ ሓቢሩ ሊቀ ጳጳሳት ጋላገር ምስ ሚኒስትር ላቭሮቭ ኣብ ዝገበርዎ ርክብ ኣብያተ ክርስትያናትን ከባቢያዊ ማሕበረሰብ ቤተ ክርስትያንን ኣብ ምሕጋዝ ኣዝዮም ተቃላዕቲ ብመንፈስ ዕርቂ እውን ዘለዎ ኣገዳስነት ተራ እውን ኣፍልጦ ክወሃቦ ተመኒዮም ኣብዚ መንፅር ዝፅሓፍ ርክብ ምስ ሃገራትን ኣህጉራውያን ትካላትን ቅድስቲ መንበር ኣብ ፌደራላዊት ሩስያ ዘሎ ኩነታትን ድሌታትን ካቶሊካዊት ቤተ ክርስትያን ብፍላይ ድማ ብዛዕባ ጉስነት ምእመናንን ኣቅለስያውያን ሃይማኖታውን ማሕበረሰባት ዝካየደ ግብረ ሰናይ ንጥፈታትን ከም ዘጉልሑ ሌስችንስኪ የመላኽት ብድሕሪ እዚ 25 ነሓሰ ምሸት ፀሓፍ ዝምድና ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ጋላገር ምስ ሓላፊ ክፍሊ ግዳማዊ ዝምድና ቤተ ክርስትያን ፓትርያርክ ሞስኮ ሜትሮፖሊሳዊ ሊቀ ጳጳሳት ኣንጦኒዮስ በዓል ቮሎኮላምስክ እውን ከም እተረኻኸቡን ብመንፅር ህላዊ ዞባዊ ኩነታት እውን ኣብ ናይ ሓባር ረብሓ ዘለዎም ጉዳያት ዘትዮም ሜትሮፖሊሳዊ ሊቀ ጳጳሳት ኣንጦኒዮስ ኣብ መንጎ ክልቲአን ቤተ ክርስትያን ቅድስቲ መንበርን ዝካየድ ዘሎን ምዉቕን ርክብ ዘለዎም ዕግበት ከም ዘረጋገፁ ልኡ ጋዜጠና ዜና ቫቲካን ሌስችንስኪ ኣፍሊጡ እዚ ዜና ቫቲካን እዩ መበል 130 ስርዑ ሙሉእ ዓውደ ኣኼባ ጉባኤ ጳጳሳት ፔሩ ቅዱስ ኣቦና ኣብቲ ሃገር ንኸካይድዎ ዝኾነ ሃዋርያዊ ዑደት ንምስንዳውን ንምቕባልን ፈተውቲ ልዮን ብዝብል መፀውዒ ወግዓዊ ወለንቴናዊ ጉጅለ ክቐውም ብምስምማዕ ከም ዝዛዘሙን እዚ ድማ ካብ መላእ ሃገር ዝመፁ መንእሰያትን ዓለማውያንን ምእመናን ኣብ ሓደ ብምእካብ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ኣብ ፔሩ ካብ ዕለት 11 ክሳብ ዕለት 17 ሕዳር ኣብቲ ሃገር ኣብ ዝገብሮ ዑደት ንዝሳተፉ ካብ ዝተፈላለየ ቦታ ፔሩ ንዝመፁ ነጋድ

0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ሜል ኣድራሻና ቲigrino@spc.vva ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላመ ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 26 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጳጳሳት ሉተራዊት ቤተ ክርስቲያን ሃገረ ኖርዌይ ተቐቢሎም ከም ዘዘራረቡን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣስተምህሮ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 26 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮ ርእሰ ሊቃነ ጳጳሳት ናብ መበል 76 ሃገራዊ ሰሙን ስርዓተ ሊቱርግያ ዘመሓላለፍዎ መልእኽቲ ፍጻሜታት ካልኣይ መዓልቲ ዑደት ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ኣብ ሞስኮ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፔሩ ንኸካይድዎ ተመዲቡ ዘሎ ሃዋርያዊ ዑደት ዝካየድ ዘሎ ምድላዋት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 26 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና መጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ናይ 1963 ዝተሓትመ ጉባኤያዊ ቅዋም ቅዱስ ጉባኤ ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ብምትኳር ብዛዕባ እቲ ኣበው ካልኣይ ጉባኤ ቫቲካን ኣብ ስርዓተ ሊቱርግያ ተሓድሶ ንምድንፋዕ ዝገበርዎ ውሳኔታት ኣስተንቲኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ እተገብረ ብዛዕባ ኣገዳስነት ናይቲ ብኻልኣይ ጉባኤ ቫቲካን እተኣታተወ ናይ ስርዓተ ሊቱርግያ ተሓድሶ ኣስተምሂሮም። እዚ ድማ ምእመናን ኣብ ስርዓተ ሊቱርግያ ብንጥፈት ክሳተፉን ምስ ኣምላኽ ዓሚቕ ርክብ ክምስርቱን የተባብዖም ክብሉ ኣስተምሃሩ። ስርዓተ ሊቱርግያ ቤተ ክርስቲያን ዝኽሪ ናይ ምድሓን ዕዮ ከኽብርን ከሎ ምስ ኣምላኽ ሓቀይና ርክብ ንኽህልወና ምስቲ ናይ ምድሓን ፍጻሜ ንምርኻብ ኣጋጣሚ ይኸፍተልና በሉ። ሓባራዊ ምንቅስቓሳትን ቃላት ቅዱስ ስርዓተ ሊቱርግያን ነዚ ተመክሮ እዚ ንምፍጻም ወሳኒ ስለ ዝኾነ ተሳትፎ ምእመናን ልኡም ክኸውን ኣይክእልን እዩ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብተኸታታሊ ዝገብርዎ ዘለዎ ኣስተምህሮ ብምቕጻል ኣብዚ ሰሙን እዚ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ ዝተሰሚየ ሰነድ ብ1963 እተኣወጀ ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሎሚ ኣብዚ ናይ መወዳእታ ትምህርቲ ክርስቶስ ብዛዕባ ጉባኤያዊ ቅዋም ዝኾነ ሰነድ ቅዱስ ጉባኤ ኣበው እዚ ጉባኤ ንተሓድሶ ስርዓተ ሊቱርግያ ንምድንፋዕ ዝፀዓሩሉ ምኽንያታት ክርኢ እደሊ ኣለኹ። ኣብዚ መዳይ እዚ እቶም ኣብቲ ግዜ እቲ ሊቀ ጳጳሳት ናይ ሰበኻ ሚላን ዝነበሩ ብፁእ ካርዲናል ጆቫኒ ባቲስታ ሞንቲኒ ብዕለት 28 ጥቅምቲ 1962 ካብቲ ጉባኤ ናብ ምእመናን ቤተ ክርስቲያኖም ኣብ ዘመሓላልፍዎ ሳልሰይቲ መልእኽቲ ፍሉይ መብርሒ ዝሓዘ እዩ ዝነበረ። ስርዓተ ሊቱርግያ ሓደ መለኮታውን ሰብኣውን ዝኾነ ልባዊ መግለጺ እዩ፣ ከምኡ ውን ቋንቋ እዩ። በቲ ሓደ ሸነኽ ንመለኮታዊ ትምህርቲ ዝኸውን መሳርሒ እዩ፣ በቲ ኻልእ ሸነኽ ከዓ ምስ ኣምላኽ ኣብ ዝግበር ዝርርብ ድምፂ እዩ። ትምህርታዊ ዕዮኡ ክሓድግ ከም ዘይክእል ከምኡ ውን እምነትን ሃይማኖትን ብሃንደበት ምርዳእ ንኽግለጽ ኣጋጣሚ ከቕርብ ከም ዝኽእል ንጹር እዩ። በዚ እምንቶ እዚ ተደሪኾም ናይ መጻኢ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ብወገኖም ምእመናን ስቕ ክብሉ ኣይክእሉን እዮም፣ ደጊሙ እውን ስቕ ክብሉ የብሎምን። ኣካላዊ ህላዊኦም ምስ መንፈሳዊ ዘይምህላዎም ክዕረቕ ኣይክእልን እዩ ክብሉ ኣመልከቱ። ኣብ መንጎዘን መግለጺታትን ኣብ ቁጽሪ 48 ናይቲ ጉባኤያዊ ቅዋም ዝርከብ ዘሎ ምምስሳል ንጹር እዩ።
ቤተ ክርስቲያን ምእመናን ክርስቶስ ኣብዚ ምስጢር እምነት እዚ ክርከቡ ከለዉ ከም ጓኖት ወይ ስቕ ኢሎም ከም ዝከታተሉ ከይኮኑ ልባዊ ትምኒታ እዩ። ብኣንጻር እኳ ደኣስ ስርዓተ ኣምልኾን ጸሎታትን ኣጸቢቖም ብምርዳእ ነቲ ዝገብርዎ ዘለዉ መንፈሳውነትን ምሉእ ምትሕብባርን ኣብ ቅዱስ ተግባር ክሳተፉ ኣለዎም። ብቓል ኣምላኽ ክምሃሩን ካብ መኣዲ ቅዱስ ስጋን ደምን ጐይታና ክምገቡን ኣለዎም። ንኣምላኽ ከመስግኑ ኣለዎም። ነቲ ንጹሕ መስዋዕቲ ብኢድ ካህን ጥራይ ዘይኮነስ ምስኡ ኮይኖም እውን ብምቕራብ ገዛ ርእሶም እውን ከም መስዋዕቲ ከወፍዩ ይምሃሩ። ኣብ መወዳእታ ኣምላኽ ኣብ ኩሉ ምእንቲ ክኸውን ብክርስቶስ እቲ ጐይታና መዓልቲ መዓልቲ ምስ ኣምላኽን ንሓድሕዶምን ናብ ዝበለጸ ፍጹም ሓድነት ክስዕቡ ኣለዎም። እዘን ቃላት እዚኣተን ብዛዕባ ኣገዳስነት መስዋእቲ ቅዳሴ ሓድሽ ምርዳእ ዘመልክታ እያተን። ብስርዓተ ቤተ ክርስቲያን ዝኽሪ ናይ ምድሓን ዕዮ ክኽበርን ከሎ ምስ ኣምላኽ ሓቀይና ርክብ ንኽህልወና ምስቲ ናይ ምድሓን ፍጻሜ ንምርኻብን ኣጋጣሚ ይኸፍተልና። ተግባራትን ቃላትን ስርዓተ ኣምልኾ እምበኣር ነዚ ተዘክሮ እዚ ንምፍጻም ወሳኒ ስለ ዝኾነ ተሳትፎ ምእመናን ልኡም ክኸውን ኣይክእልን እዩ። እቲ ጉባኤያዊ ተሓድሶ ነቲ ልቢ ናይ ቤተ ክርስቲያን ዝኾነ ተመክሮ ኣብ ማእከል ብምእታው ስርዓተ ቅዳሴ ቀንዲ ምንጪ እቲ ህይወት ኣምላኽ ዝመሓላለፈሉ መለኮታዊ ምልውዋጥ ንኽበርህ ንምሕጋዝ ዝዓለመ እዩ። ካብዚ እምነት እዚ ኸኣ ሃብታም ቅዱስ መጽሓፋዊ ጥቕስታትን ጸሎትን ንዂሎም ምእመናን ብቐሊሉ ክርከብ ከምኡውን ነቲ ስርዓተ ኣምልኾ ናይቲ ዝኽረ በዓል ምስቲ ኣብቲ ግዜ እቲ ኣብ ጥቕሚ ዝውዕል ዘሎ ናይ ቅዳሴ መጽሕፍቲ ክነጻጸር ከሎ ብቐሊሉ ዝርዳእ ክኸውን ኣድላይ እዩ። እወ መስዋእተ ቅዳሴ ህያው ኣካል ስለ ዝኾነ ኣብዝ ሓለፈ ዘመናት ኩሉ ሳዕ ምዕባሌታትን ለውጥታትን ክህልዎ ጸኒሑሎ። ስልጣን ኣስተምህሮት ቤተ ክርስቲያን ከኣ ነዚ ቅርጻ ናይ ስርዓተ ኣምልኾ ምስ እተፈላለየ መዋእል ከከም ኣድላይነቱ ኣተዓራረዮ። ስለዚ ካልኣይ ጉባኤ ቫቲካን እውን ንውርሻ ትውፊት ቤተ ክርስቲያን ልዑል ኣኽብሮት ብምግባር ብቐሊሉ ምእንቲ ዝርዳእ ክኸውን ቢሉ ነቲ ናይ መስዋእተ ቅዳሴ መጽሕፍቲ ምምሕያሽ ኣድላይ ኮይኑ እንተ ተሰምዖ ኣየገርምን እዩ። እዞም ኣበው ናይቲ ጉባኤ ኣብ ኣእምሮኦም ዝነበሮም ዕላማ ኣብ ቁጽሪ 21 ናይቲ ቕዋም ቅዱስ ጉባኤ ኣመልኪቶምዎ ይርከቡ። ህዝበ ክርስቲያን ካብ ቅዱስ መስዋእተ ቅዳሴ ብዙሕ ጸጋ ምእንቲ ክረኽቡ ቅድስቲ ኣዴና ቤተ ክርስቲያን ንስርዓተ ሊቱርግያ ባዕላ ብሓፈሻ ክትመልሶ ብጥንቃቐ ክትፍጽሞ ትደሊ እያ። መስዋእተ ቅዳሴ ብመለኮታዊ መንገዲ እተመስረተ ዘይልወጥ ባእታታትን ከምኡውን ክልወጥ ዝኽእል ባእታታትን ዘለዎ እዩ። እዚ ከም ውሽጣዊ ባሕሪ መስዋዕቲ ቅዳሴ ዘይሰማማዕ ዝኾነ ይኹን ነገር እንተ ተተንኪፉ ወይ ከዓ ዘይበቅዕ እንተ ኾይኑ ምስ ግዜ ክቕየር ይከኣል እዩ። ኣብዚ ዳግመ ህንጸት እዚ ጽሑፋትን ስርዓታትን ነቲ ዘመልክትዎ ቅዱስ ነገራት ብንጹር ምእንቲ ክገልጹ ኮይኖም ክሰናደው ኣለዎም። ክርስቲያን ምእመናን ብዝተኻለ መጠን ብቐሊሉ ክርድእዎምን ብምልኣትን ብንጥፈትን ብግቡእ ንማሕበረሰቦም ከሳትፉን ዘኽእሎም ክኸውን ኣለዎ። እቲ ኣብ ውሽጢ መስዋእተ ቅዳሴ ዘሎ ፍልሊ ኣብ መንጎ መለኮታዊ ዘይቅየሩ ባእታታትን ሰብኣዊ ባእታታትን ኣብ ክንድኡስ ከም ኣድላይነት ዕድመ ኩነታትን ሰናይ ነፍሳትን ዘድልዮም እተፈላለየ ለውጥታት ዝቕበሉ ከምኡውን ከምቲ ኣብ ትሕቲ መሪሕነት መንፈስ ቅዱስ ዝተፈቕደ ናይ ቤተ ክርስቲያን ተዋስኦታት ካብቲ ርእሰ ሊቃነ ጳጳሳት ፒዮስ መበል 12 ዘዳለውዎ ዓዋዲ መልእኽቲ መንጐይና ኣምላኽ ዝተረኽበ ሓሳብ እዩ። ኣብ ርእሲ እዚ እውን ሓፈሻዊ ተሓድሶ ናይ ምግባር ባህጊ ብሃንደበታ ይመጸን። የግዳስ ካብ መጀመርታ መበል 20 ክፍለ ዘመናት ሒዙ ኣብቲ ተኸታተልቲ ኣርእስተ ሊቃነ ጳጳሳት ዝወሰድዎ ስጉምትታት ምስቲ ናይ ስርዓተ ሊቱርግያ ናይ ተሓድሶ ምንቅስቓሳት ዘለዎ ጠለብ ብምስምማዕ እተራእየ ድማ እዩ። ምእመናን ኣብ ስርዓተ ኣምልኾ ከም ጓኖት ወይ ከም ስቕ ዝበሉ ተዓዘብቲ ኮይኖም ክካፈሉ የብሎምን ዝብል ሓሳብ ድሮ ኣብቲ ርእሰ ሊቃነ ጳጳሳት ፒዮስ መበል 11 ዝጸሓፍዎ ሐዋርያዊ ቅዋም መለኮታዊ ስርዓታት ዘርእስቱ ሰነድ ተላዒሉ ዝነበረ እዩ። ኣብ ርእሲ እዚ እውን ርእሰ ሊቃነ ጳጳሳት ፒዮስ መበል 12 ብዛዕባ ስርዓተ ሊቱርግያ ቅዱስ ሰሙነ ሕማማት ዝሃብዎ ኣስተምህሮ ክንዝክሮ ንኽእል ኢና። እዚ ድማ ንዘመናት ኣብ ናይ ንግሆ ሰዓታት ይካየድ ድሕሪ ምንባሩ ናብቲ ምስ ፍጻሜታት በዓለ ትንሣኤ ዝሰማማዕ ሰዓታት ከም ዝቕየር ገበሩ።
رسالیکان با پسات کدوسی و هانس مبل اسران سلستن دما به تیب علت اسران حاموشتن حمله شهنت شعات تمیتن سوسان عمت مهرت زوت حقاو سند ممرحیتاتن سرعاتاتن نزح حسابات به مقبال نت نای سرعات عملخوت حدسو عب مسرت او سرعاتات نزق رب حساب به متقاس نت نای صلو تسعاتاتن مصحف قداسین آرستات محداسد لای مخانون کن رسع یبلن کبلو عمل کتو. سلازي اتخالاي قبائي باتيكان زت تبابعو ناي سرعات عملخو تحدسو عبهياو توفيت بيتا غرستيان سورز ساداديو كنوع مردا نتدحر قبائي عبزنا بر اوان عبقاليو كفالات بيتا غرستيان اتفادس اما قفعوون نخناس قو يخيلنا اتزحزن دما لوموون ححاليفو يفتس امالو غالا كابتي مسررت اتتحدسو نبعلو نابتس انكور درجاز وسادة وي بجيغا تردووو زمسل زلو عبز مدايزي اتقوبا اياو قوام كمز ملكتو كداسي ولقاوي نتفتات زي كونس سرعات بيتا غرستيانيو ازد ما مستير حاد النت مالتيو اتوم ابتحتي باباساتوم حاد النتن تأززون زلووم كدوس هزب دمايوم سلازي لطرقياوي اقل قلوتات نبمولو اكال بيتا غرستيان زملكتيو نعلاما بيتا غرستيان زغلصون زتسالوون كا ايوم سلازي ناي قواسوتن باباساتن كموون ناي نفس وكف كاهن قداماي حلافنت كوينو نناي سرعات لي ترقيا سرعاتات كخبروا اللووم بخبرن بملآتن زنصبارق قداسي محلاون متببا عند مايو تلغوم بزخم زدما نتي حانتي قدستي كاتوليكاويت بيتا خرستيان منتخت قلز نسرعات لي ترقيا محلاو كتبابعو اللووم كمزيزة أمسالة لطرقياو سرعات مسرطاو ممرحي سبكتا وانجيل كخوون يخيليو. كمتي كالاي قبائي باتي كان زمهارو نقزار سنا كمسواتي كنقرب ان مهارلون بتقويتانا زخونا يسوس كريستوس عبيلنا مس عملاخن عب منقونان بحادنت فتصومات كنكوون ان خيلالو مسارحيز اقايو.

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካብ ሬዲዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vaምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላመ ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس.